0: ጴንጤ እግሬ ነው። ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስ ዝተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።
0: ሰላም ለአኺቦ ማርያም ጸጋዝ መልአክ እግዚአብሔር ምሳኺ እንካባንስት ዘተባረከ ኽናይ ከርስ ኽብሬ እስካ ዝተባረኸ እዩ።
1: ሳንታ ማርያ ማደ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ንሎ ስለ ማወርቴ አሜን።